일단 노무현 총재는 한 주겠다. 이래서 이네스 장스 한 나이로 나타 그런 것도 아예 무슨 생각 하는데 이는 기술적으로 무슨 전달이 필요하고 그런 나서 무슨 사야세요 그러면 что визаность бир-биргене это жылга чейин келе албайт экен эгер келсе кайр жаңылыш керек экен анда кандай билдиргендерисе балким төрт жыл бою келе албасам да биз бар